ཉིན ཆོང དམ ཡིན ར ཇིན དེ ན ཁ ཆ ཤེ མ ཐམ ནཟིན ན ཨོ ད ཅིག ཟ ཁ ཆ ནན རུ ཆེ མང ཨན ཇུན ནི ཁ ཆ ཤེ ཅུ ཆེ མང ཨན ཇུན ནི ཨོན དམ ར ཏ སི ཁ ཡ ཨ ཏེ ཏོ ནི དོག ཏེ ནང དང དན ལ ཡང ཝ ཉེ དང ཚི ད དོག ཡིན ར ཇེར ཇོ གར ད ད གི ཆང ཐོང ཡེ ད ངོ མ རི ལོ ཇེན ན ར ཨ ཏེ ཏོ ནི ད ད ཁི ཚི མ རི ལོ ཇེན ན ར ཨོན དམ ག ད གི ལི གི ནང ད ཡང ཇར ཁོ ནོ ད ད བ ཏེ ཏོ ནི ཧུང ཅེ ཡང ཨན ཇུ ཇེན ན ར ཨོ དམ ཡེན སི tenzhuo ni anye mepa ra ta ga anye chiwa la yang penge si anye mepa yin na ke ke changde ya ra tong de tong na ta anye penu anye ta chi na yin je na changde tong tong na anye sangjo na renzha o ndamu ge chomche yo ski yo re o penba suk chang tamchen ma yin ji o geng wakin la suk wa pebar shepa na anye mepa la pente es ko no ta dari hui na ji chang la suk wa ta wo zi ndar ke chang la suk wa tong na o ta damu ge she li yo si ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང ཆང དེ་ཅོ་ནི་ ད་ད་གི་ ཆང་དེ་རིག་ད་ཐོང་ན་ད་ད་གི་ ཀེན་བུ་དང་ བོམ་བར་ཤེ་པ་ལ་ཡང་ ཕན་ནས་ ད་ཨ་ཟོ་ཀེན་བུ་ད་ཇག་པ་གི་ཐོང་ཡོ་ ཏེ་ཅོ་ནི་ཇག་པ་ད་ཡང་ཆ་བ་ཐོང་ཡོ་ ཨོན་དམོ་ཕན་ནས་ཤེ་བ་ན་མ་ཀེན་བུ་དང་ ཚུ་ཤང་བོམ་བ་ལ་ཕན་ཤང་སོ་པ་ཡིན་ཨོ་སྐོ་ནོ་ ད་རེ་ཏེ་གི་ ཤི་ཅར་མི་སེན་ཅང་ ཆང་ལ་ལ་ན་ཀེན་བ་ལ་ཕན་པ་ཡིན་ལ་ལ་ལ་ན་བོམ་བ་ལ་ཕན་པ་ཡིན་ཨ་ཡ་ ཨ་ཡ་ ད་གི་ བོམ་བ་ལ་ཕན་པ་དེ་ཉི་ ཀེན་བ་ལ་ཕན་པ་མ་ཡིན་ཨོ་ཟི ཏེ་གི་ད་ཆང་རང་རང་རང་གི་ད་གི་ཤེལིང་མ་ཅིག་གི་ ཡང་ན་སི་ལ་སུ་ཀ་ ད་གི་ཅང་རན་བར་ཐོང་ཡི་གང་གི་སམ ཨ་ཇོར་བ་ལ་སུ་ཀ་གང་གི་སམ ཨ་ཟི་ཅི་ནི་བི་གང་གི་ད་ ཐམ་ཅིག་ཅང་ཀེན་བ་དང་བོམ་བ་ལ་ཕན་པ་ཡང་ དམོ་ཡོང་ཡོ་ཟི་ད་ཐོང་སུ་ར་ ད་གི་ཅང་རང་གི་ངོ་ར་ཐོང་སུ་ར་དམོ་དེ་ནི་ད་དང་ནི་བ་དམོ་ཐོ་ན་ཨ་སི་ཀ་ཡོ་ར ཏེ་ཅོ་ནི་ ད་ད་གི་ ཆ་ཟི་རེ་ད་ད་ ད་ཏེབ་ཅན་ད་ད་ཚ་པི་ཡོན་དེན་དང་དམ་པ་དང་ ཨ་ནུ་ཨ་ནི་ ཁ་ཚ་ཆ་མུ་ནམ་ལ་ཅིག་པར་ཤེ་པ་ཨོ་ཟི་ ད་ཁར་གེ་ཆང་དེ་ཚ་པི་ཡོན་དེན་དན་ནས་ཀ་ཡོ་ར ཏེ་ཅོ་ནི་ཁར་གེ་ཨ་ནུ་ཡོན་དེན་དན་ནས་ ཁ་ཚ་པ་དང་ཨ་ནུ་ཡོན་དེན་དན་ནོ་ད་ཆ་ད་ད་ལི་གི་ཁ་ཚ་ཆ་མུ་ཐམ་ཅ་ལ་ཡང་ཁར་གེ་ ད་གི་ཤེལི་ཏེ་ཡི་ཀོ་ཧ་ར་ཚ་ར་ཡེ་ཏ་ཝ་སི་ ཨ་ཏ་གི་ལི་ཅི་གུ་ཆབ་ཅང་ ཨ་ཇོང་ཨ་ནི་ཝ་ཀིན་དང་ཨ་ལོང་དང་ཚ་དང་ཏ་མི་ཡོང་སི་གང་ཨ་ནམ་ཏ་མ་མེ་པར་ཤེ་པ་ཨོ་སི་ཀོ་ནོ་ཡང་དམོ་གི་ནི་ཝ་ཐོ་ན་སི་ ཏེ་བཞན་ད་ཏི་རན་བར་ཐོང་ན་ཨ་ལོང་དང་ཝ་ཀིན་དག་ཅང་སེ་ཤང་འཇོམ་པ་ཡིན་ནོ་ཟི་ ཏེ་དང་ཨ་ད་ད་གི་ཆང་རན་བ་ཡི་ལི་ཐོང་ན་ཏ་ཅི་རེ་ཨ་ལོང་ཨ་ར་ཕན་ན་ཝ་ཀིན་ན་ར་ཕན་ན་སི་ ཝ་ཀིན་ན་ཕན་ནི་མ་ཚ་ཝ་ཀིན་ན་སལ་ཨ་སི་ཀ་ཡོ་རེ་ད་ཝ་ཀིན་ཨ་ཟོ་སཱ་ཅི་རང་ཅིན་དུ་ཏ་བ་ཁ་ཁར་གེ་ངོ་ཏ་སལ་བ་ཡིན་ཏང་ན་ཨོ་ད་ད་གི་ཆང་དེ་ད་གི་ཁར་གེ་ཨ་ཏོ་ཁ་རང་ཅིན་ཏ་ཅེལ་ལི་ད་ཏང་ན་ད་ད་གི་ཝ་ཀིན་ན་སེ་ཀ་ཡོ་སི་ཨ་ཏ་མོ་སི་ཨ་ཏ་ནི་ཏེ་ལ་རན་བ་ཤི་ཤ་བ་ན་ཆ་ཉམ་བི་
수고 남바 히어시니스 어다 아 니마치가 청 당마 청무스가 통년가 대존니 일 청문이 통고가 디초 청모 통고가 능력하시라 공모라 연공라 일 인제스가 어다 일 기사라 조사라 안텐존니 감사라 랜시르치사라 어떠모테니다 땅다 삼루통주테 옌스키와르 아 더니 인제나다 디땅 지스 강탐바땅 강통화데나 아티 르콰암 아렘바니 도지 테탄나다 다 코니셰코누가 옐탕 디 아 텐솔라스 콘데 아타 인스미니 통토나다 디닝아다 렘바세라지 다 총 렘바텐츠 담오지엔지 다스르크나서 오노 다리 아 테니다가 디 테니치나 아종리 테윈데 조로아시아파 강식 데르체는 바식시르 시샤파탄 데브젠타다 니톱탄 예탄 티탄 아드그니케랑진 강이엔바탄 탐비 쪼탄 나지츠탄 나츠케랑바 히어시니 테탄진스 탐버통나 다츠탄 총아엔지스 아야 따다게 양럭 제피 냥디그나네 송고노 따르다 따다게 커거 창타 텐지타조 창거 아 따커거 창거 니톱다 참으스리 아 대조니 창거 동조거 디 아 동사거 일
다가 랑게 다가 청 통큰디 그가 랑신다 처모즈리 대존니 거게 다가 청 통록다 처모즈리 더가 다가 내그 니스 처모리 대존니 나츠 거름바터가 희그적이 어떠던 보기다 땅 통나다 처리 청다 더스던 총아인스 아야 더가 데일리 잼버르콰던 마덴샹스 다 공그셰고노 따르다 따르다 다가 거가 쟌이던 마덴바 다가 청 램버 통화스코노 디다가 차담니 너무이나다 차례즈나다 남버 마셰버 통나 뜨당 송성 단자와이 노지 되게 다시 아빠마당 되게 통나다 어다다가 청다다 뜨당 송화시 대노답거다 차례즈나다 머그버 통화나 아멘바 로빠당 하정 망다 통화이 노시 다 머그버 통화이나 차례즈나 청다 하정 그 통주 뇽의 지세즈 통나 청그 니와드 용거레즈나 때 용거 말해송겨 더그나 청더 통주 멍송나 때 쳐즈레즈나 따더 로바레스겨라 만석 로화스 고는 디는 거 로바옌스 아따 당선 아주다가 청 통주인데 공리셰 노다르 청디야 르그다 나마나 초다 러갈 용지오카 대당나다 청강 통고나 아 럭톰 고네 고르무즈게즈 요당나 청틀가 용네 뜸의 노답그다 쳐즈레즈나다 청더 통주가 아따다가 탄출 아 대전이 청 통사 아 대전이 청 통로글라스과 다 안디 쳐즈고나 즈게즈 지금 아르콰 문송나 어다 마르바인디 다조다 체레즈다 만로글 화긴 저주년 카요거스 대다다 라버타다가 로화 너무다가 가 록송나다 체레즈나다 다가 청가 노크 다 청다 더츠 다와다 강니인지라 다 청다 득다버레스기와리 어야 대형 디와 쳔부리 청라스 과탄바나 알루땅 흑탄바땅 잠바 초퍼셰바 이노지다 연락제빈 흉우 디와그능니다 청다 땡조 망송나다 그거 녀와다다 쳔즈레즈나다 아따다가 알루 마테니 아따가 잠바 마사니 되게다 아치다가 제적능가 맨천니다 다가 능토이고 중명 오토이지레 대당나다가 디캄더니 마 마셰규이 대당나다가 강타르창다 창더 땡조 망송나 라루 동우 라루니와 라루 선바지 되게요아리 대노답가다 다가 창대다 니와 치거 송규아리 아야 드니다 치즈레즈나 단디 다스르크능니 청사르와라 청년기 차프르즈게에서 송조고 청사르 자샹 니체옌스 청사르와이 나츠레 그게 점우이 노답고 니와 탐칠라 노커스기요 청사르와 청년 딜리젠트 셰지다 청년 데티나 양지게즈 양노답고 그게 니와 제주즈게즈 선전조 마거스 지샤와라 청디 탐칠리 청사르와나 셰성 니와 남 특별을 제브르셰바 옌스 다 공리시에 노답다 청사르와 때 이제나 그게 다 저와이 노답고 니와 탐칠 특이 어다다 그 네트 제주가 년카요게스 청안영형 종물제로아스코노다 청안영화 대조니 청더 종화스코노 청더와 그다 덩그적동노 아다 덩마이나 청더 덩무즈라지 다주 니 청주 인제즈 그 니다 지땅에 니다 성마일리 지리다 땅 지땅에 대조니 다 그거 능그 차다 적땅에 대조니 다 차라랑 땅에 다 다가서 방마다 책그적이 지게진 책그적이 대땅 다 능아 아자 청서다 답땅 대조니 다 그 지사즈가 다 냐고 대당다 냐이테나 샥식 중거리테나다 인거 청저다 조이용거리 아다다 김상리리리리랑랑 그 냐스는데 좀 식사리 대당나다 다가 지가차니다 능아 처시리다 다가 콘전주 다다 통교와 다다다가 아준다 산이 청다다가 다 안두라 감식니 다 통금했거다 위성산이 다시가 통고거 대당나다 다가 아주 워크소아르콰그다 맹근 더종거 값다가 아멘 주진랜란 더모가 더종거 값다 청타마가 고기온 테노타고 맘바르카 그라 청다 작수라더가 히너리 다가 그르가 청타 연주 주운랜루터리 에다다 아지 당상이나다 청타 통나마리다 그래서 지금 저 다 녀 총총르가 당럽쟁 그 록성에 다그 청타 잠보다 쳇고너 다 지금 방마가 코통고는 렌자다 디나라 르그너리 다도 모저리라지 대당다 다그 담비는 것도 통조가 그래 다 리자라다 디초 니젠즈 송나 처리즈 담비는 것때 롬나 말이 그런 거 청타 이제 나다 가니 제노 그런 거 럭렌 담노 와 그 치케 그게 이제 건데 자성도 희가지 그게 다 다그 마음원나 처리다 저 소진 거 청때 정말 가느리야 디 점선도 셴나 처즈레즈 당선 아지 사근능아 사마사그 송나 다 나가문이 더모르모 사근능 그 사마 리수데 드완 요금은 좋거지 탑청티나 요금은 좀 치켈리고니 마시니 사마게 제피치문에 마시금 당선 비진 상해도 나다 사근도 저 드와 그 사마사수가 공학 시티데 리다 땅다
хел петтэнгэ та хек нэнгэ дигэтина самати нэнгэ та шин хугону цапкону цома цапкону дагону ангугону тэйко чацэн а самасанэр ка жикэ жигэ тэхэ кайкону а тамуга рика мигэ самлу тангэ сонада азу чэнгэ зура тамма гэ чэнгэ хагуну дэрка маңвана азу дишу гаян кашу жугэтэ чэзгэнэ рэн жошугз кэлэг жэрэ самгэ а тэйдэнэ та дагэ чэнгэ тэхэ цэкону та да чэнгэ та да цэгэ абангма нэнгэ кайтэнэ та чэнгэ цэгэ нэнгэ дону тара чусани мажгата атыл кэнэнгэ тэтэнэ кэгэ цагэлэг чэрду чэрду гэлэг жосунгэ бар та чумас кэну та дагэ чэнгэ шигэ дагэ цэгэ жгону а дагэ тэнгму чэнгу та тэскэ та да катуг дэн чэтэн ру пэнсэм цуга дэн дэн би чэнгэ тамчэнэ ангарши би чэнгэ сарва дэли жэнтэ шэ тэзэ та чэнгэ сарва ти нара цэгэ за зэнгэ бар дагэ дагэ а ти яншэн нева сэвэр шэ пай ноц Та гунгэ чэнг сарва айна, чэнг чэму инс гока. Тэйдэн адан дэй цомжэз гэ чэнг нюнг айна, кэргэ яңму ину табгэ, цэгэзэн жэка цаани, оотаб зэнгс гэвар. Уэн чэнг чэва нэ чэ лаас, та чэнг нюнг айна, та кэргэ зэнгжу зэнг нэ чаян, чэва гэ нэ чэ кэс. Алонг тэнг вэкэн чомба инби, та ngarshe pa yin no si ta tэйдэн ада алонг жа та гэ вэкэн дэ кэргэ ян сэчу гэ нива ё кэ сунг гэвар. Ая, тэни та чэрэ тэсна, та цави чопр адэ мэтун, Sanchang Dinyin Napi Mansi, Khantang Anuman Sarwatang Lagpar Malang Nyukchenyan Shishawa na Changdi Tamchi Tsashang Zhuwi Ganda Shopatang Dambi Jiwi Tongor Mashawo si. Oya, Tandana Tilak Shopas Kunungda Chana Shopas Shishawa na Tataga Shawa Tesi, Tiyang Sitang Sholamji Chati Si Tsawa Siwi Ji Tansi, Tsawi Rangzhinga Sama Tasi Nugab Ji, Yangna Soka Lasukwa Tsawa Gdi, Tendro ni nyamtsan la sukhwi ta ta ga nyingkong chankong yo kazi, ta la sukhwa ta cawa ga dungwi ti, ta ta ta ga jiwa sazgi nara ta ta ga chanta matongs kiyoar. Aya, tebzhan ta changgi samba tang, ti chi tongar mashawa tang si. Aya, ta changgi sambi ti chi isko no, ta ga changga ta zge zwa ka ta tongju mungi da tang, ta zge changga nukori ta zo yang chong tongar mashawa si. Тагата тагэнди тэбжэнта дживи няншэн хсэки нэмби ми матунгвас. Ая, тазу тагэ пуата дри сама симэла кухтунгвайан чон матунгвас кьюар. Хсэки нэмби ми матунгвас кону инжина кэрге тазу лихкара тамуга тачэзгун тангсэнгэ качагэ шэйчэн гануэнхэчи кэгэ сэмкэрчи нянгэн кагэ тэвидоуни о тамуэнаян матунгвас. Тэбжэнта тагэ та нэпи тунгар машатэс, та нэпазгэ та чэнгзэ тунгэмээс кэвэрэ. Ая, тэвэ на тагэ лэчээ нэхкэблэ пэгтэ, чэнг мэтунгвайэн ёбэ хэвэр шавуэс. Та нэхкэбтэнг тэнэ дэ тэнг та тагэ кэргэ та чэнг мэтунгюгэ дэцэ ян ёс. Тэбжэнта хэнтэ нушэн цавэ мэтунгвайс, та дэцэ дэ тэхтэ дэ тэнг нушэн цавагэ чэнг гэ рэгэ на чокэ, Дэчуэнэ дагэ дэцэ на чокэ дэйэн мэтунгзэ. Хэнтэ жуэншэн джэнбэ нэ мэтунгвайс, ота чэнг сэрва чэнг джэнбэ тэмуэн мэнгэ мэтунгзэ. Тэбжэнта лэхур малэнгвай тэээсэ, ота лэхур малэнгвай на чэнг аняэ малэнгну. Та дагэ чэнг тэшэгэ азо шу джэкэ нэ тавэлэ шу тэ чэхмэ нэ тарда да чэнг тэ инжэна юхуай лэ лэнгмэ нэ тэ инжэна ян дагэ мэтунгзэ. Тада хуинчук джэзэгэ гэнжэм тэн. Варим хэн тэн, джэвэ тэн, джэнгцэ ла сухуа тэн. Тэнчо нэ дагэ ла сухуи тагэ хцэ нюнсэ тэн жаршэн, чэнг тэ лухур марэг байэн тунгар маша уоси. Тан дэмуга рэгсэ жэрва жарнун, дэмуга чэнг тэ та зу комчэ гэтайли тэхэ та тагэ матунс кэвар. Нюхчэн ян шишава нэ адэ тэн, дамзэб тэн, унва тэн, Тэнчо нэ дуи сэгма ла сухуа тэн дэнба тунгар маша зи та, чэнг нюхчэн ян та зу тэнэн марцэнван джэй дону чэнбу тэй на ян чэнг тэ мэтонзи рэ. Одан дэ нэн дурджи зэн дэ мозэ сунг жок. Тэ тэн на та та гэ чэг чанэ нива зэ нан джа, ота чэнг гэ та гэ тэнтэб зэ нан джа, дурджи зэ тэн дэ мозэ рэ. Та та гэ чэнг гэ рэгсэ чэрва тэ та гэ ngэ гун нэ ян ян шэ гу ну та мэнчэ нэ чэнг гэ тэнцэ гэ кам нэ джива э лэ та та гэ ngu чу ээ сам ё. Тэ тэн на та та гэ нэ та тэн сэнг гэ чэнг та та гэ нэ ngu чу нэ дурджи зэ нэ Ata chirga chani shali song na azo wuk rigni ga nangni ta tangsang yik changla kaya na chukwa kangni sorika zhongi na chukwa ta rigjo nurika chariya tazna ta nechang, dechang, tachang, ganchang Ata ndamu lorji ga yik chag nang andirka tuan yuwar Te tang na ta ta ga azo wuk sa chani inja na ta chang da ta ta ga ta kongni shen nuga nechang ti rik sa chirwa tari
Rejara ta tangsang Zhongguo ge nangkhen ni ta jiacheng de xi ge tarchep chi ge. Ti xichen ka ge tangsang zo wo ke sa cha ra ta jiacheng de khamsa tong go. Ta jiacheng ti nyang a arak sku no ta da ge guiseng ge nyag ge nyang tang no arak sku no ta tar. Yi ge towa chi na arak ri. A ra ka zhi arak sku no.

다 길어 니가 야 죽고 너 틀다 가마지 죽으라까 다 뜨는 녀투 호마가 좀 겐크 아트마데 지니 다 기긴가 니토이 주트 제치 선바나트 치치 저는 호트는 또 사오이 다 호트는 또 사오이 호트는 또 사오는데 기긴가 다 호트 마시 공능은 나시네게 다디히추 다 기긴가 지니 니카 드니 다 기긴가 저 특근은 다 다디히펴서 좋아이추 무슨 얘기인 척 외쳐있죠. 그게 니모 즈구죠. 휘죠. 나초 세쿠르 카세와 돈세 파트모 위추. 다 로마게치니 제종 동원조 이노테송 위치니 카세 위추 지지르추. 뜻이 꾸치 지저하는 지칭하는다 길로 산스페르 두능된 바식 좀 봐서 나다 주우죠 다 능동다 주우다 너무나 그 이게 딱 이긴 거 산스기추 다 추충 산스기추 그때 이게 가서 뭔가 호트셰트 추충 개와 다주시 그다 우마 다 그그라시고 그 길로 호트셰트는 달라는 동의지 그 아가 저 그리 뜻다시 그때 단데 우마 이나다 우치 본데 사크니 땅 우마 дэмо кгигэзгэ лхтэ ик мэкэжтэн ачкунда лхтэ итунжна тан уматны онт генэн гэмэн тунгэ хотшэт та анамэн хома пэнтэ кину та нони хома сун гүжү та чучон гэдэн хома ридэн гэн кюн хома ридэн иккаюн хокон хотшэт гутан уматан дэ музыта инжра дэмо гэ дамате гэ та гило гэ санцэ пэри ла туно дэн башэ чэн бат чэчэн ван гэ чэчэ тхэ хотшэт намэ пэ та хотшэт намэ pechuk tu tu tan tan ta ta ron ni na lu ro ja ta gi chi ga ana chi chen ga ta ga ho chi shi ten de gu de na mun chi ga ta ng chu chan za sa ke tu na ang che ge che ron ten zu zu shi ta ji ra wa ro wa mo pa su ke se tu nu pi ce lo ta su am ge ce lo ta se nu ta in na ta ta ron ni na ko chu ku nu ta te ge la ni ha tu gi de ta ta ru ge ta ka tu te ron de ge ge kazan bo ge shi ku nu pi lo tu ge shi ten de ji ji ju ta lo tri ju ngu ta ta na ta lo ma shi ta ni ta lo tri shi tu ta an zi ge ten ni pi su ba zu ta lo ma ta an zi ju o te shi ti ge tu ni ge lo tri shi ta na nan ba mo zi ju ku ta lo tri ge ji rim a na chi che ku na ma yin bi ta kung la tin tsung ge lo tri shi tu tu na tsuk ge du nyin bi we chu pa ta na chi chung chu chu de che chi tu ka shi ku che chi dun ba la ki ni lo mi li sung ge cha chen ter su su ni ta lo ma yin na ri ka ran dong ta su yu de tong ti lo mi lu ka tong lo mi sen ke tong de tre lo mi ge chi ni ke ge chi se tong ti de ta lo chi chu li sha ko chi chu ta mo shi ku chi chi dun ba ni che chi je pa ni ta ki wa ge gu ni ke jong tse ta lo chi chan nu bi shi ni ta jong tse sha jing sha jing chu тоше гуше жүн кодринанда анака мунгу та коди ихэн цамбай гук линге кодга хожунг нон то чатэн гук та мара цга рац коди чун дангзга дангз тама тама коди чу дэнжна ё та хпт мата ваги гежил гичи кузг танда итк мен улык тенде тен итк мени та нян дура нян дур кун то три танужин лиша коди та лот коди хоми чалу катам mahtaya de to ji dal hot ko du no no kan khri kun na ba de mo yun de yo ji ji ko ti tu ne che chi go wa ke jing ji ge rin ta ho mi jing ji a ta ho mi jing ji ge rin de ta su yo ku ne hyo ku ne ke te chi ge chi ta ju ta do ho chi chan lu ji ni ho ma ge chi ni ho chi ta ge ta tang ge tin thul ge ho chi ge no to ku yo ku ne ke a gi jing ge an ne ge la ka na chi ne ke ge ho ma ho chi ni la ka ne men dang sa ka suu mini tamu yoku mek toga rindanta suu yoku taa nga maa lotu zi ka maa shachigana ka she tegi tangi taa lo maa ki hina hi maa hina maa hi kingi anki drisunga zi nguzang lu to yo mini nu ato shiku ka che chi chi tamba taa tamchin zinbi tantuk lotu ki kori taa lo kongil lotu ka dhik chi ra yu shi gochi yu kengi ju taa lotu la purung tengi ju taa lo kongda gilho yunga jano tabri chio pa namja gilho yunga lotu tong hojong she nisa chio pa та гигендал хома анига гунгижу тот талмсаны студа та шта гигинг камаж чигнан ка гигинг лононон айде та камаж чуг ни шингарын ка гигинг гуни ерен кешер ерен гэлен телита тэгэ таги гигинг нуга тот сават чижир гужу тэшэ куктат да тэнтул отэ пилэг чэндэн дзу та ума хожун оратан байде та хэпэта та лунё чангуга
당 시긴도 막대 있더라 당주 그 로트셋 뜻도 저 아나마나 지금 소인이 로마형 펜토니 로마형 국인 지트니 다르그치니 로마진은 흡뜻다 가짜 망하시 국이고다 오그 로마진이나 다 오케시 히메누고 세 팀도 모자 통다 그때나 다그 로트셋 뜻도 붙어지나 다 로마 능이 망한 국이 지 로마리카 망 로마 가짜시 주고 뜻소망 흡뜻 가짜 망 로마 가짜 망하시 기지 로마 국이시기 다홈 다그 뜻도 사람 더 고추이 주고 싶어 다 다증 그 사중 진짜 림바 통은 니와선 바죠 다 배치기요 맞아 너무 즐기는 오케이 그게 다증 근데 주치가 다 계기기나 바 국교 치르화 치즈화 다 너무 즐기나 기기나 바 그래서 있다 나는 또 그렇게 사중 아식 토이 마라소니 튼디 메니 다 너무 즐기면 다 다증 그 사중 진짜 내식 됐다 더 못했다 소리 쳇 Shetup sarwaan dhe tsumas hojung nambayi dhe tsum Shtuu taa hokal hoch naa su lalain dhe kugra Yang taa yang ni lalain shetim dhe kugra kugit dhe jina Taan dhe tsu tong tong zikil ni muwa gira Lokeo chik, lokeo nyi, lokeo sim Tumuz gizani chedi la tong tiki jino sara gari Taa nga chu, taa wiga nga chu wiga hochayin jina ra Taa nishtung nyesum gdawa gwaa nizun yi hocha shetup sarwaa gala maan juu dhani Sarwaa lama tsuma gike jachaga jehu tarung chik shetup sarwaa gala maa kutik Nga chu wiga hocha taa wiga zunjina taa jung tisum Tā shē tīrō, tā jōng tīsīng, dīg nōng yā tū, hōmāng gūgīng jīg jū, tā gīgīng nī tū, nī tū, tē jū, tā pēch.

0: 자시 메토코자피 와능거게 철
1: 아림든 슈그메타 체르비 예심치 포냐
0: 와능 챙게 포냐
2: 디초나 녀흐등 가르마 섬진니 디초나 녀르치그등 가르마 섬지워 톱지 인저클린츠 나스자르통 샤제인 디초나 녀르치그등 가르마 섬진니 디초나 녀르니등 가르마 섬지워 хелкер мелун ленцэн штунгэйин
3: чончин дара алангх таансын ки чончин дара
4: чончин дара дэрнгүшэсэн ки чончин дара
3: чончин дара
2: Дицула нерни дан карма сымжэнни, дицула нерсима вар, сарингер нямжу гучартан шадеин.